የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ መስከረም 11 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር እቅዶች እኛ ከምናስበው በላይ እጅግ ታላቅ ናቸው ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለልዩ የኦሎምፒክ ተወካዮች ስፖርትን እንደሚወዱ መናገራቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። መጪው ዓለም አቀፍ የወጣቶች ፌስቲቫል ወጣቶችን ከኢየሱስ ጋር ለማገናኘት እንደሚያግዝ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። የማላዊ ካቶሊካዊት ቤተክርስቲያን 125ኛ ዓመቷን ማክበሯን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዛሬ ያልናችሁን ዜናዎች አብራችሁን ሆናችሁ እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔር እቅዶች እኛ ከምናስበው በላይ ናቸው ማለታቸው ተገለጸ። መብራቱ ወሊ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ የእግዚአብሔር እቅዶች እኛ ከምናስበው በላይ እጅግ ታላቅ ናቸው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ዘወትር ሁለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናን በእለቱ ቅዱስ ወንጌል ላይ ተንተርሰው የቅዱስ ወንጌል አስተንትነው እንደሚያደርጉ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በመስከረም 10/2019 ዓ.ም ባደረጉት የቅዱስ ወንጌል አስተንትነው የእግዚአብሔር እቅዶች እኛ ከምናስበው በላይ እጅግ ታላቅ ናቸው ማለታቸው ተገልጿል። ክብራንና ክብራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን እንደሚከተለው አሰናድተናል። ተከታተሉን።

0: Cari fratelli e sorelle, buona domenica! Nella liturgia di oggi, il Signore, per bocca del profeta Isaia, ci dona un grande motivo di speranza, dicendoci che i suoi pensieri non sono i nostri pensieri.
1: ውድ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። በዛሬው የአምልኮ ሥርዓት ላይ በተነበቡት የእግዚአብሔር ቃላት ውስጥ በነቢዩ ኢሳይያስ ቃላት አማካኝነት ጌታ ታላቅ የተስፋ ምክንያት ይሰጠናል። እርሱም ሐሳቡ የኛ ሐሳብ እንዳልሆነ፣ መንገዱም የኛ መንገድ እንዳልሆነ ይነግረናል። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 8 ላይ እንደተገለጸው አሁን በርግጥ በእኛ በሰው ልጆች በኃጢአት ምልክት በተያዝነው ከምንገምተው ወይም ከምናሳካው እቅድ ይልቅ የእግዚአብሔር እቅዶች እጅግ የላቁና እንደውም ለማለት ያህል የበለጠ ሰባዊ ናቸው። ስለዚህ ከምንጊዜም በላይ አስፈላጊ የሆነው የነቢዩ ጥሪ የተዛቡ መንገዶቻችንን ትተን ወደ ጌታ እርሱም ምህረትና ይቅርታ ወደ ሆነው እንድንመለስ የሚያሳስብ ነው። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 እስከ 7 ላይ እንደተጠቀሰው በወንጌል ውስጥ የኢየሱስ ምሳሌዎች እግዚአብሔር ለኛ ያዘጋጀውን አዲስ ነገር ይገልጻሉ። በተመሳሳይ ጊዜም በልግስና የተሞላ ፍትህና ለታላቅ ፍቅር በአብዛኛው የምናሳየውን ተቃውሞ ያጋልጣሉ። በተለይም ዛሬ በወይን እርሻ ቦታ ውስጥ እንዲሰሩ የተጠሩ ሰራተኞች ታሪክ እንሰማለን። የማቴዎስ ወንጌል ምዕራፍ 20 ከቁጥር 1 እስከ 16 ላይ እንደተገለጸው አንዳንዶቹ ሙሉ ቀን፣ አንዳንዶቹ ለጥቂት ሰዓታት ብቻ፣ ሌሎቹ ደግሞ ፀሐይ ልትጠልቅ ስትል ወደ ሥራ የገቡ ነበሩ። ነገር ግን የምሳሌው ዋና መልእክት የሚገኘው ክፍያ በሚፈጸምበት ወቅት ላይ ነው። በዚህን ጊዜ የእርሻው ባለቤት በመጀመሪያ ሰዓት ለተቀጠሩ ሰራተኞች የገባውን ቃል ጠብቆ እንደ ተስማሙት ይከፍላቸዋል። ሆኖም መልካምነቱን እንዲያዩ ይፈልጋል። ስለዚህም በመጨረሻ የመጡትም ልክ እንደ መጀመሪያዎቹ በተመሳሳይ መልክ ያስተናግዳቸዋል። በተለይ አንድ ዝርዝር ጉዳይ ትኩረታችንን ሊያመልጥ አይገባም። የእርሻው ወይም የመሬቱ ባለቤት ለኃላፊው ልዩ ትእዛዝ ይሰጣል። ይህም ሰራተኞቹ ክፍያ የሚያገኙት ከመጨረሻዎቹ በመጀመር ወደ መጀመሪያዎቹ በመሄድ እንዲሆን ነበር ያዘዘው። የማቴዎስ ወንጌል ምዕራፍ 20 ቁጥር 8 ላይ እንደተገለጸው ስለዚህ ቀኑን ሙሉ የሰሩት ሰራተኞች ያሳዩት አሉታዊ ምላሽ በቀላሉ ሊወገድ የሚችል ነበር። ነገር ግን ይህ የሆነው ሆን ተብሎ ነው። ምክንያቱም የእግዚአብሔር መልካምነት መገለጥ ለጥቂቶቹ ብቻ ሳይሆን ለሁሉም ሰው ስለሆነ ነው። ሥራቸውን እንደ መጀመሪያ የሚቆጥሩትን እና ያገኙትን ነበር በራሳቸው ጥረት እንዳገኙ ለተገኙት ውጤቶችም እንደሚገባቸው ለሚያምኑት እንኳን እግዚአብሔር የተለያዩ መንገዶችና አዳዲስ ሐሳቦች አሉት። ይልቁንም የፍቅር ሕግ የሂሳብ ስሌትን ሕግ ያስተጓጉሏል። የምረት ተመክሮ የብቃትን ወይም የሽልማትን አመለካከት ሲያሰፋ እና የሰላም ስጦታ ውድድርን አስወግዶ በመስጋና አንድ ላይ ሲያሰባስበን ሁላችንም ደስታን፣ ጥበብንና የተሻለ የወደፊት ተስፋን እናገኛለን። ወንድሞችና እህቶች፣ የእግዚአብሔር የሥራ ባለሟል ወይም ተባባሪ ሠራተኞች መሆን በወይኑ ቦታ መስራትና ለፍትህና ለሰላም መንግሥቱ ማገልገል በእርግጥም ታላቅ ጸጋ ነው። የእግዚአብሔር አዲስነት በሚገለጥበት ቦታ ለቅናት ወይም ለመለያየት ስፍራ የለም። ስለዚህ ጌታ በሚገኝበት ጊዜ እንፈልገው፣ ቅርብ በሆነ ጊዜም እንጥራው፣ ጠማማ መንገዶቻችንና ክፉ ሐሳቦቻችንን እንተው። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 እስከ 7 ላይ እንደተጠቀሰው ወደ እጅግ ቅድስት እናታችን እንመልከት። ምክንያቱም እርሷ እንደኛ ፍጥረት ብትሆንም ነቀፋ የሌለባት እናት ናት። ስለዚህ የእርሱ መንገዶች የእኛ መንገዶች፣ የእርሱ ሐሳቦች የእኛ ሐሳቦች እንዲሆኑ በእግዚአብሔር እንድንተማመንና ራሳችንን ለምሕረት እንድንሰጥ እንድትረዳን አማላጅነቷን ልንማጸን ይገባል።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስከረም 10 2018 ዓ.ም ተመረጠ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን በእለቱ ቅዱስ ወንጌል ላይ ተንተርሰው ያደረጉትን አስተንትኖ ነበር ያስደመጥናችሁ። አብራችሁ በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
1: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለልዩ የኦሊምፒክ ተወካዮች ስፖርትን እንደሚወዱ መናገራቸው ተገለጸ። መብራት ወልደ ጊዮርጊስ ዘገባውን እንደሚከተለው ያቀርባል።
0: ርዕሰ ሊቃነ ጳጳሳት ሊዮ ለልዩ ኦሊምፒክ ተወካዮች እኔም ስፖርትን በጣም እወዳለሁ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ለልዩ ኦሎምፒክ ክብራንና ክብራት አድማጮቻችን ልዩ ኦሎምፒክ ማለት እንደ አውሮፓውያኑ የቀን አቆጣጠር በ1968 ዓ.ም በዩኒስ ኬኔዲ ሺርቬር የተመሰረተ የትምህርት ንቅናቄና ዓለም አቀፍ የስፖርት ማህበር ሲሆን የአምሮ ዝግመት ላለባቸው ህፃናትና ጎልማሶች በስፖርት አማካኝነት ተሳትፎን አክብሮትንና ተቀባይነትን እንዲያገኙ በቁርጠኝነት የሚሰራ ዓለም አቀፍ ተቋም ነው። በዓለም አቀፍ የኦሎምፒክ ኮሚቴ በይፋ ውቅና የተሰጠው ይህ እንቅስቃሴ በዓለም ዙሪያ በሚሊየን የሚቆጠሩ አትሌቶችን ያሳትፋል። ይህም የችሎታ ደረጃ ምንም ይሁን ምን የእያንዳንዱን ግለሰብ አቅም ለማሳደግ ቁልፍ ግብ ያለው ተቋም ነው። ለዚህ ሉካም ቡድን ባደረጉት ንግግር ለስፖርት ያላቸውን ከፍተኛ ፍቅር የገለጹ ሲሆን በኢየሱስ ፍቅር በመነሳሳት የስፖርት ሴቶችን ወደ ቅዱስ ሕይወት መለወጥ የቻለውን ቅዱስ ፒየር ጆርጆ ፍራዛቲ አራያ በመከተል ቅዱስ ሕይወት እንዲመሩ ጥሪ አቅርበዋል። እናንተን ለማርያምና ለቅዱስ ፒየር ጆርጆ አማላጅነት አደራ እሰጣለሁ። እርሱም እንደናንተ ወጣት አትሌት የነበረ በኢየሱስ ፍቅር ተሞልቶ ከብዙ ጓደኞቹ ጋር በመሆን የስፖርት ሴቶችን ወደ መልካምና ለጋሲ ሕይወት እንዲሁም ወደ ቅዱስ ሕይወት መለወጥ የቻለ ሰው ነበር ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ ይህንን የተናገሩት የጣሊያን ግዛት አንዷ በሆነችው በቱሪን እንደ አውሮፓውያኑ የቀን አቆጣጠር በ2026 ዓ.ም የልዩ ኦሎምፒክ የዓለም የክረምት ጨዋታዎች ወይም ወርልድ ዊንተር ጌምስ ዝግጅት ላይ የተሳተፉትን ጣሊያናውያን የልዩ ኦሎምፒክስ አትሌቶች ዛሬ ጠዋት በቫቲካን ተቀብለው ባነጋገሩበት ወቅት ነው። ልዩ ኦሎምፒክስ የአምሮ እድገት ውስንነት ላለባቸው ሰዎች ስፖርትን የሚያበረታታ ዓለም አቀፍ ድርጅት ነው። ድርጅቱ የተመሰረተው እንደ አውሮፓውያኑ የቀን አቆጣጠር በ1968 ዓ.ም በአሜሪካው ፕሬዚደንት ጆ ኤፍ ኬኔዲ እህት በዩኒስ ኬኔዲ ሺርቬር እንደሆነም ይታወሳል። ድርጅቱ ከ190 በላይ በሆኑ አገራት ውስጥ የሚንቀሳቀስ ሲሆን በዓለም ዙሪያ ወደ 5 ሚሊዮን የሚጠጉ አትሌቶችን ያሳትፋል። ይህም መሪ ቃሉ እንዳሸንፍ ፍቀዱልኝ፣ ማሸነፍ ካልቻልኩ ግን በጥረቴ ደፋር እንድሆን ፍቀዱልኝ የሚል ነው። ቅዱስ አባታችን ንግግራቸውን የጀመሩት ከሉካም ቡድኑ ጋር በመገናኘታቸው የተሰማቸውን ደስታ በመግለጽ እንደነበረም ተዘግቧል። ርዕሰ ሊቃነ ጳጳሳት ሊዮ ለቡድኑ አባላት እንዲህ ብለዋል። እንደምታውቁት እኔም ስፖርትን በጣም እወዳለሁ። እንዲሁም ስፖርት ለሰዎች ክብርና እውነተኛ እሴቶችን ስለሚያስተምር ከፍተኛ የሆነ ትምህርታዊ ዋጋ እንዳለው አምናለሁ ሲሉ ቅዱስነታቸው አክለው ገልጸዋል። ቅዱስ አባታችን እንደገለጹት በስፖርት መሳተፍ ማለት በቁርጠኝነት መስራትና ጠንክሮ መጣርን እንዲሁም የጽናት ውጤቶች በታማኝነት በመተማመን በግልጽነት በቡድን መንፈስና በድፍረት ማካፈልን ያመለክታል ያሉ ሲሆን ዓለማችን እንደናንተ ያሉትን የህይወትን እውነተኛ እሴቶች ለሁሉም የሚያስታውሱ ሰዎችን በአራያነታቸው የመጋራትና የፍቅር መንገድ ወደ ደስታና ሰላም የሚያደርስ ብቸኛ መንገድ መሆኑን የሚያሳዩ ወንዶችና ሴቶችን በእጅጉ ትፈልጋለች። ስፖርት ዓለም አቀፍ ቋንቋ ነው ሲሉ ተናግረዋል። ቅዱስነታቸው አክለውም ስፖርት ባህላዊ፣ ማህበራዊ፣ ሃይማኖታዊና አካላዊ ልዩነቶችን በማለፍ ሰዎችን አንድ ላይ የማምጣት አቅም ካላቸው ዓለም አቀፍ ቋንቋዎች አንዱ መሆኑን አስታውሰዋል። በዚህ መንፈስ ርዕሰ ሊቃነ ጳጳሳቱ ለተገኙበት ሁኔታ ለሚያመጡት እውነተኛ ደስታና ለሚያንጸባርቁት አወንታዊ መልእክት ምስጋናቸውን አቅርበዋል። እንዲሁም አትሌቶች፣ አሰልጣኞች፣ ባለሥልጣናትና ረዳቶች እና አጋሮች ሥራቸውን በጋለ ስሜት እንደሚቀጥሉ ቅዱስነታቸው ያላቾን ተስፋ በድጋሜ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን የደመደሙት ቅዱስ ሕይወት እንዲመሩ በማበረታታትና ሐዋርያዊ ቡራኬያቸውን በመስጠት እንደነበረም ተሰግቧል።
1: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። መጪው ዓለም አቀፍ የወጣቶች ፌስቲቫል ወጣቶችን ከኢየሱስ ጋር ለማገናኘት እንደሚያግዝ ተገለጸ። እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት በደቡብ ኮሪያ መዲና ሴኡል ለሚካሄደው ዓለም አቀፍ የወጣቶች ቀን ዝግጅት የተካሄደ ሁለተኛ ዙር ስብሰባ መጠናቀቁ ታውቋል። ከመቶ በላይ አገራት የተወጣጡ ከ400 የሚበልጡ ወጣት ተወካዮች በደቡብ ኮሪያዋ መዲና ሴኡል ውስጥ 4 ቀናትን የወሰደ የዝግጅት ስብሰባ አካሂደዋል። እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት በሚካሄደው የዓለም የወጣቶች ቀን ወጣቶች ከኢየሱስ ክርስቶስ ጋር እንዲገናኙ ለማገዝ የሚያስችል ተግባራዊ መመሪያዎችንና አዲስ ጥሪን ተቀብለዋል። የሴኡል ከተማ ሊቀ ጳጳስ ብፁዕ አቡነ ፒተር ሱን ታይቹንግ መስከረም 7 2019 ዓመተ ምህረት በተጠናቀቀው ሁለተኛ ዓለም አቀፍ የወጣቶች በዓል ዝግጅት ስብሰባ ፍጻሜ ላይ ባስተላለፉት መልእክት አንድን ወጣት ወደ ዓለም አቀፍ የወጣቶች ፌስቲቫል መጋበዝ ማለት ስሙን በዝርዝር ውስጥ ከማስገባት ባለፈ ከኢየሱስ ክርስቶስ ጋር እንዲገናኝ መጋበዝ ማለት ነው ሲሉ አስረድተዋል። በቅድስት መንበር የምእመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ከአካባቢው የበዓል አዘጋጅ ኮሚቴ ጋር በመተባበር ባዘጋጁት የአራት ቀናት ስብሰባ ላይ ከ160 በላይ ሀገረ ስብከቶች፣ ገዳማውያንና ገዳማውያት እንዲሁም መንፈሳዊ የቤተ ክርስቲያን እንቅስቃሴዎች የመጡ ከ400 በላይ ተወካዮች ተሳትፈዋል። ሊቀ ጳጳስ ብፁዕ አቡነ ፒተር ሱን ታይቹንግ መስከረም 6 2019 ዓመተ ምህረት በሚዮንግዶንግ ካቴድራል ውስጥ ባቀረቡት መስዋዕተ ቅዳሴ ላይ ባሰሙት ቃለ ምዕዳን ተወካዮቹ ግብዣቸውን ቀደም ሲል ከዓለም የወጣቶች ቀን ጋር ትውውቅ ካላቸው ወጣቶች ባሻገር እንዲያደርሱ አሳስበዋል። ሊቀ ጳጳስ ብፁዕ አቡነ ፒተር ሱን ታይቹንግ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ አይዟችሁ እኔ ዓለምን አሸንፌዋለሁ በሚለው የፌስቲቫሉ መሪ ጭብጥ ላይ በማስተንተን ባሰሙት ቃለ ምዕዳን ኢየሱስ ይህንን ለደቀ መዛሙርቱ የተናገረው እርግጠኞች ባልነበሩበት ወቅት መሆኑን አስታውሰዋል። የዛሬዎቹ ወጣቶች እርግጠኝነት በሌለበት የወደፊት ሁኔታ ውስጥ ከፍተኛ ፉክክርና መከፋፈል ባለበት ውስጥ ቢገኙም ተስፋን መፈለጋቸውን እንደሚቀጥሉ ገልጸዋል። ይህን ጉዳይ በማስመልከት በቅድስት መንበር የምእመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ኃላፊ ብፁዕ ካርዲናል ኬቪን ፋሬል በስብሰባው የመክፈቻ መስዋዕተ ቅዳሴ ላይ ባሰሙት መልእክት ወጣቶች ወደ ኢየሱስ ክርስቶስ እንዲመለሱና በባህል ልዩነቶች መካከል ኅብረት እንዲኖራቸው የሚያግዙ ዝግጅቶች እንዲደረጉ አበረታተዋል። የበዓሉ አዘጋጅ ኮሚቴ ዋና አስተባባሪ የሆኑት ብፁዕ አቡነ ፖል ኪዩን ሳንግሊ በስብሰባው የማጠቃለያ መስዋዕተ ቅዳሴ ላይ የመወደድ ስሜትን የተልእኮ ዋና አካል በማድረግ ባስተላለፉት መልእክት ከሁሉም በላይ ወጣቶች በእግዚአብሔርና በቤተ ክርስቲያን መወደዳቸውን ማወቅ እንደሚገባ አሳስበው ወጣቶች በሚገኙበት የሕይወት ሁኔታ ተቀባይነትን ሊያገኙ ይገባል ብለዋል። ተወካዮቹ በኮሪያ ያገኙትን ልምድ በየአካባቢያቸው በሚያደርጉት ዝግጅት የመተግበር ኃላፊነት የሚጠብቃቸው ሲሆን ይህን ተግባር እንዲያግዝ በሚል ስብሰባው ሐዋርያዊ አስተንትኖን ከምዝገባ ሥርዓቶችና የመንፈሳዊ ጉዞ መተግበሪያዎች ጋር ማቀናጀቱ ታውቋል። ዓለም አቀፍ የወጣቶች በዓልን የሚካፈሉት በሙሉ የጉዞ ዝግጅቶችን በሚገባ አውቀው ከዋናው ስብሰባ በፊት በደቡብ ኮሪያ ሀገረ ስብከቶች ውስጥ ልዩ ልዩ ዝግጅቶች የሚቀርቡባቸውን ቦታዎችና ጎብኚዎችን ለመቀበል የተዘጋጁ ፕሮግራሞችን ተመልክተዋል። ሊቀ ጳጳስ ብፁዕ አቡነ ቹንግ በመልእክታቸው ወጣት ኮሪያውያን በአገሪቱ ከሚገኙ ምዕመናን ጋር ሆነው የአቀባበል ዝግጅትን እንዲያግዙ አሳስበዋል። በደቡብ ኮሪያ መዲና ሴኡል ላይ የሚከበር ዓለም አቀፍ የወጣቶች ፌስቲቫል ከሐምሌ 27 እስከ ነሐሴ 2 2019 ዓ ም ድረስ የሚካሄድ ሲሆን ይህም በእስያ አህጉር ማኒላ ውስጥ እንደ ጎርጎሮሳውያኑ በ1995 ዓ ም ከተካሄደው ዓለም አቀፍ የወጣቶች ስብሰባ በኋላ ለመጀመሪያ ጊዜ እንደሚከበር ታውቋል። የዓለም አቀፍ መንፈሳዊ ጉዞ ምዝገባ እንደ ጎርጎሮሳውያኑ በጥቅምት ወር መጨረሻ ላይ ይጀመራል ተብሎ ይጠበቃል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የቅዱስ ዶሚኒኮስ ማኅበር እህቶች በባህሎች መካከል በሚደረግ ውይይት ላይ እንደሚሳተፉ ተገለጸ። በኢሴው የሳይቤሪያ እምብርት የምትገኘው ቡሪያቲያ እጅግ ተቃራኒ ገጽታዎች ያሏት አካባቢ ስትሆን ነዋሪዎቿ እጅግ ቀዝቃዛና ሙቀት የአየር ጸባይ ባለበት እንዲሁም ከእንግዳ ተቀባይ ባህል ጋር አብሮ የሚኖሩ እንደሆኑ ታውቋል። ከዚህም በተጨማሪ የቡዲስትና የሻምኒክ የአምልኮ ስፍራዎች ከአብያተ ክርስቲያናት ጎን ለጎን እንደሚገኙ ታውቋል። በዚህ ልዩ ሕዝብና እምነት ባለው ማኅበረሰብ ውስጥ የዶሚኒካን እህቶች የኢየሱስ ክርስቶስን መኖር የሚያሳዩ ምልክቶች ብቻ ሳይሆኑ በባህሎች መካከል በሚደረግ ውይይት ውስጥም ንቁ ተሳታፊዎች እንደሆኑ ታውቋል። የቅዱስ ዶሚኒኮስ ማህበር እህቶች በቡሪያቲያ ሐዋርያዊ አገልግሎታቸውን ጀመሩት እንደ ጎርጎሮሳውያኑ በ2000 ዓመተ ምህረት እንደነበር ይታወሳል። እህት በርናዴታ ግራትኮቪስካ የማህበራቸውን ተልእኮ የመጀመሪያ ወቅት በማስታወስ እንደተናገረችው ለአካባቢው ነዋሪዎች ያልተለመደ ገጽታ እንደነበሩ ገልጻ፣ ሰዎች በመንገድ ላይ የሚሄዱትን መነኮሳት ለማየት ብቻ ከሱቆች ይወጡ ነበር ስትል አስረድታለች። የአዲሱ ተልእኮ የመጀመሪያ እርምጃዎች ቀላል ያልነበሩ ሲሆን ከፖላንድ የመጡ እህቶች ለከባድ የአየር ንብረት የተጋለጡ ቅዝቃዜው በቤት ውስጥ ብቻ ሳይሆን ከቤት ውጭ ያለ በመሆኑ ለመላመድ ተገደዋል። በሳይቤሪያ ያሳለፍኩት የመጀመሪያ ክረምት በደንብ አውቀዋለሁ የምትለው እህት በርናዴታ በጥር ወር የቅዝቃዜው መጠን እስከ ኔጌቲቭ 45 ዲግሪ ሴንቲግሬድ ይደርስ እንደነበር፣ የመኖሪያ ቤታቸው የሙቀት መጠን በኔጌቲቭ 12 እና 4 ዲግሪ ሴንቲግሬድ መካከል እንደነበር ገልጻለች። በቡሪያቲያ ዋና ከተማ ኡላን ኡዴ ውስጥ የሚገኘው ካቶሊካዊ ማህበረሰብ በቀድሞው ሶቪየት ህብረት ውስጥ ከነበሩ ሌሎች በርካታ ካቶሊካዊ ማህበረሰቦች ጋር ተመሳሳይነት እጣ ገጥሞት እንደነበር አስረድታለች። እንደ ጎርጎሮሳውያኑ በ2003 ዓመተ ምህረት የሪፐብሊኩ ባለስልጣናት ካቶሊካዊት ቤተክርስቲያን ለመገንባት የሚያስችል መሬት የሰጡ ሲሆን ግንባታውም ከሁለት ዓመት በኋላ የተጠናቀቀ ሲሆን ከዚያን ጊዜ ጀምሮ በቤተክርስቲያንና የቆመ መስቀል በስፍራው የክርስቲያኖች መኖር ምልክት እንደሆነ ታውቋል። ጥንታዊ የቡዲስትና የሻሚኒክ መሰረት ባላትና የተለያዩ ብሔሮች በሚኖሩባት ክልል ውስጥ ክርስቶስን ማወጅ መጀመሪያውኑ የውይይት መልክ ይዞ እንደነበር ታውቋል። ክርስቲያናዊው የጎረቤት ፍቅር ትእዛዝ ከቡዲስት የሰላማዊ መርህ ጋር ተመሳሳይነት ያለው ሲሆን የቡሪያቲያ ባህል ለቤተሰብና ለአረጋውያን ከፍተኛ ክብር የሚሰጥ፣ በተረጋጋ የውይይት መንፈስ ውስጥ የተለያዩ እምነቶች ለሰው ልጅ ክብር በሚል የጋራ ግብ ላይ በመረባረብ እርስ በርስ እንደሚያደርጉ ታውቋል። ከተልእኮ መጀመሪያ አንስቶ የእህቶቹ አገልግሎት ስለ ወንጌል እሴቶች ውይይት ለማድረግ የሚያነሳሳ ጥሪ እንደሆነ ታውቋል። በተለይም ሃይማኖተኛ ላልሆኑ ሰዎች ችግረኞችን መርዳት ግራ የሚያጋባቸው ተግባር እንደነበር ተመልክቷል። ምንም የማታውቋቸውን ሰዎች ለምን ትረዳላችሁ የሚል ጥያቄ ይቀርብ እንደነበር የገለጸችው እህት በርናዴታ እህቶች ይህን በማድረጋቸው በችግረኞች ውስጥ የክርስቶስን ፊት እንደሚያዩ ገልጻ፣ በዚህ መንገድ ስለ እምነት፣ ስለ ሰው ልጅ ክብርና ስለ ወንጌል የሚደረጉ ውይይቶች መጀመራቸውን አስረድታለች። ከጅምሩ ጀምሮ የእህቶቹ ተልእኮ ድሃና አቅመ ደካማ ቤተሰቦች ላይ ያተኮረ እንደነበር የገለጸችው እህት በርናዴታ ችግረኞች ከእኛ የሚጠብቁት ዳቦ ብቻ ሳይሆን ከሁሉም በላይ ደማቅ አቀባበልንና የደህንነት ስሜት እንደነበር አስታውሳለች። ልጆች ተሰጥኦአቸውን እንዲያዳብሩ የተለያዩ አውደ ጥናቶችን ማዘጋጀታቸውንና እንዲሁም በትምህርታቸው እንደሚረዷቸው የቅዱስ ዶሚኒኮስ ማኅበር አባል እህት በርናዴታ ተናግራለች። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የማላዊ ካቶሊካዊት ቤተ ክርስቲያን 125ኛ ዓመቷን ማክበሯ ተነገረ። ዘገባውን ዘላለም ኃይሉ ተመልክቶታል፣ እንደሚከተለው ያቀርበዋል።
2: በማላዊ የምትገኘው የካቶሊክ ቤተ ክርስቲያን የሞንትፎርት ሚስዮናውያን እንደ አውሮፓውያን አቆጣጠር በ1901 ዓመተ ምህረት በማላዊ የመጀመሪያውን ቋሚ የካቶሊክ ሚስዮን ያቋቋሙበት ታሪካዊ ስፍራ በሆነው በዴድዛ ሀገረ ስብከት በሚገኘው የቅድስት ማርያም ቤተ ክርስቲያን በተደረገ መስዋዕተ ቅዳሴ አማካኝነት የ125 ዓመታት የወንጌል ስርጭት አገልግሎቷን ማክበሯ ተነግሯል። መስከረም 9 ቀን 2019 ዓ ም በክርስቶስ የተመሠረቱ ለተልእኮ የተላኩ በማላዊ 125 ዓመታት የወንጌል ስርጭት አገልግሎት በሚል መሪ ቃል የተካሄደው ይህ የ125ኛ ዓመት ክብረ በዓል ብፁዓን ጳጳሳትን፣ ካህናትን፣ የገዳማውያን ማኅበረሰብ አባላትን፣ ምዕመናንን፣ ባህላዊ መሪዎችንና የመንግሥት ተወካዮችን በአንድ ላይ ማሰባሰቡ ተነግሯል። የቅዱስ ቁርባን መሥዋዕት ቅዳሴውን የመሩት በቅድስት መንበር የስብከተ ወንጌል አገልግሎት ጳጳሳዊ ጽሕፈት ቤት ዋና ጸሐፊና ለዚህ ክብረ በዓል የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ልዩ መልእክተኛ የሆኑት ሊቀ ጳጳስ ፎርቱናተስ ኗችኩዌ ሲሆኑ ከዚህ የ125ኛ የመታሰቢያ ክብረ በዓል በተጨማሪ የዴድዛ ሀገረ ስብከት ዲያቆናት ቲሞቲ ቴንዳይ እና ፒተር ቤንጎ ማዕረገ ክህነት መቀበላቸውን እንዲሁም ይህን ሁነት የቤተ ክርስቲያኒቱን የሚስዮናዊነት ታሪክ መታሰቢያ በዓሉን ማላዊ ከሚገኘው ቀጣይ ተልእኮ ጋር ያገናኘ እንደነበርም ተገልጿል። ሊቀ ጳጳስ ኗችኩዌ በዕለቱ ባሰሙት ቃለ ምዕዳን የማላዊ ካቶሊክ ቤተ ክርስቲያን ከክብረ በዓሉ መሪ ቃል ጋር በሚስማማ መልኩ በክርስቶስ ላይ የተመሠረተች እንድትሆንና በተልእኮ አማካኝነት ክርስቶስን ለሕዝቡ እንድታስተዋውቅ ጥሪ ያቀረቡ ሲሆን ሊቀ ጳጳሱ አዲስ ለተሾሙት ሁለቱ ካህናት ባስተላለፉት መልእክት ከጽድቅና ከሰላም ጋር የተያያዘውን የመጽሐፍ ቅዱሱን ሰው መልከጼዴቅን በማስታወስ አዲሶቹ ካህናት ከፖለቲካዊና ጎሳዊ ክፍፍሎች ከፍ ብሎ እንዲቆሙ እንዲሁም እንደ ክርስቶስ ካህናትና የአንድነት መሳሪያዎች ሆነው ህዝቡን እንዲያገለግሉ አበረታተዋቸዋል። በንዛማ የተካሄደው ይህ ክብረ በዓል የሞንትፎርት ሚስዮናውያን እንደ አውሮፓውያን አቆጣጠር በ1901 ዓመተ ምህረት ከመጡበት ጊዜ አንስቶ በማላዊ የካቶሊክ ቤተክርስቲያን እድገት ላይ አስተዋጽኦ ያደረጉትን ሚስዮናውያንን፣ ካቴክስቶችን፣ ገዳማውያትንና ምዕመናንን ለማስታወስም ጭምር እድል መስጠቱ ተገልጿል። ባለፉት 125 ዓመታት የቤተ ክርስቲያኗ ተልእኮ ወንጌልን ከማወጅ ባለፈ የህዝቡን መንፈሳዊና ሰብአዊ ፍላጎቶች በማሟላት ረገድ በርካታ ስራዎችን መሰራቱ የተነገረ ሲሆን የካቶሊክ ቤተ ክርስቲያን በትምህርት ቤቶቿ፣ በጤና ተቋማዎቿና በሌሎች ማህበራዊ ተነሳሽነቶቿ አማካኝነት የማላዊ ማህበረሰቦችን በማልማት ረገድ ትልቅ አስተዋጽኦ ማድረጓ እንዲሁም በቤተ ክርስቲያኗ ለትምህርት የምታበረክተው አስተዋጽኦ በካቶሊክ ትምህርት ቤቶች አፈጻጸም ውስጥ ጎልቶ እንደሚታይና በጎረጎሳውያኑ በ2026 ዓመተ ምህረት የማላዊ የትምህርት ምዘና ፈተናዎች ከፍተኛ ውጤት ካስመዘገቡት ትምህርት ቤቶች መካከል የካቶሊክ ተቋማት ከፍተኛውን ቦታ መያዛቸው ተገልጿል። ይህ በመሆኑ ምክንያት የተከበረው 125ኛው የመታሰቢያ ክብረ በዓል ያለፈውን ጊዜ ከማስታወስ ባሻገር ማላዊ ውስጥ ላለችው ቤተ ክርስቲያን ለ125 ዓመታት ለከተከናወነው የወንጌል አገልግሎት ምስጋና ለማቅረብ፣ የአካባቢውን ቤተ ክርስቲያን ለገነቡት ትውልዶች አስተዋጽኦ እውቅና ለመስጠት እንዲሁም ክርስቶስን ለማወጅና ሕዝቡን ለማገልገል ያላትን ቁርጠኝነት ለማደስ እድል እንደሰጣትም ጭምር ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ መስከረም 11 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ መስከረም 12 2019 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችሁ። ቫቲካን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን አሜሪካ ሐዋርያዊ ጉብኝት መርሃ ግብር ይፋ ማድረጉን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። በመቶዎች የሚቆጠሩ ህፃናት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የመቁጠሪያ ጸሎት እንደሚያደርሱ መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በጋዛና በዌስት ባንክ የሚገኙ ህፃናት በመጪው የክረምት ወር ለአዳዲስ አደጋዎች እንደሚጋለጡ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ቫቲካን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን አሜሪካ ሐዋርያዊ ጉብኝት መርሃ ግብር ይፋ አደረገ። የቅድስት መንበር መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከጥቅምት 27 እስከ ህዳር 8 2019 ዓ.ም ድረስ በኡራጓይ፣ በአርጀንቲናና በፔሩ የሚያደርጉትን የሐዋርያዊ ጉብኝት መርሃ ግብር አርማዎችና መሪ ጭብጦችን ይፋ አድርጓል። ቅድስት መንበር መስከረም 11 2019 ዓ.ም በሰጠችው መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከጥቅምት 27 እስከ ህዳር 8 2019 ዓ.ም ድረስ በላቲን አሜሪካ አገራት ኡራጓይ፣ አርጀንቲናና ፔሩ የሚያደርጉትን የሐዋርያዊ ጉብኝት መርሃ ግብር ይፋ ያደረገች ሲሆን በ12 ቀናት ውስጥ ወደ 10 ከተሞች እንደሚጓዙ በመግለጽ ከጉብኝታቸው መርሃ ግብር ጎን ለጎን ለሶስት የጉዞ ምዕራፎች የተዘጋጁ አርማዎችንና መሪ ጭብጦችን ይፋ አድርጋለች። ቅድስት መንበር ከዚህ በፊት ሐምሌ 29 2018 ዓ.ም በሰጠችው መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላቲን አሜሪካ ሐዋርያዊ ጉብኝት የሚያደርጉባቸውን ቀናትና የሚጎበኟቸውን ከተሞች ይፋ ብታደርግም የአሁኑ መግለጫዋ የጊዜ ሰሌዳን፣ ቦታዎችንና የተለያዩ ተግባራትን ጨምሮ ተጨማሪ ዝርዝሮችን እንደሚያካትት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኡራጓይ ከጥቅምት 27 እስከ ጥቅምት 29 ድረስ ጉብኝት የሚያደርጉ ሲሆን በእነዚህ ቀናት ውስጥ የሚጎበኟቸው ከተሞች ሞንቴቪዲዮ፣ ፓይሳንዱ እና ፍሎሪዳ እንደሆኑ ታውቋል። የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በ1988 ዓ ም ኡራጓይን መጎበኘታቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኡራጓይ ለሚያደርጉት ሐዋርያዊ ጉብኝት የመረጡት መሪ ጭብጥ እነሆ ለሕዝብ ሁሉ ታላቅ ደስታ የሚሆን የምሥራች እነግራችኋለሁ የሚል ሲሆን ይህም መልአኩ በቤተልሔም ላሉት እረኞች ከሰጠው የመጽናኛ መልእክት የተወሰደ መሆኑ ታውቋል። በአርማው ላይ የሚታየው መስቀል የኢየሱስ ክርስቶስን መሰቀልና ከሞት መነሳት የሚያሳይ ሲሆን እንዲሁም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከእመቤታችን ቅድስት ድንግል ማርያምና ከ33 የኡራጓይ ባልደረቦች ጋር ሆነው ያሳያል። ከእነርሱ በላይ የሚታየው የፀሐይ ምስል የኡራጓይ ብሔራዊ ማንነት የሚገልጽ የግንቦት ፀሐይ ምልክት ሲሆን ሰማያዊው ቀለም ብሔራዊ ባንዲራዋን ያስታውሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ አርጀንቲና የሚያመሩት ጥቅምት 29 2019 ዓ.ም ሲሆን እዚያም እስከ ህዳር 2 ድረስ እንደሚቆዩ ታውቋል። ይህም በቦይነስ አይረስ፣ በኮርዶባና በሉጃን የሚያደርጓቸውን ጉብኝቶች ያካትታል። አርጀንቲና የቀድሞ ርዕሰ ሊቃነ ጳጳሳት ፍራንችስኮስ የትውልድ አገር እንደመሆኗ ቅዱስነታቸው በዚች አገር የሚያደርጉት ሐዋርያዊ ጉብኝት ልዩ ትኩረት ይሰጠዋል ተብሏል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአርጀንቲና ጉብኝት የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ከ40 ዓመታት በፊት ማለትም እንደ ጎርጎሮሳውያኑ በ1987 ዓ ም ካደረጉት የመጨረሻ ጉብኝት ወዲህ ለመጀመሪያ ጊዜ የሚደረግ የርዕሰ ሊቃነ ጳጳሳት ጉብኝት እንደሚሆን ይጠበቃል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአርጀንቲና ለሚያደርጉት ሐዋርያዊ ጉብኝት የመረጡት መሪ ጭብጥ እንኳን ደህና መጣችሁ፣ ወንጌልን አውጁ የሚል ሲሆን አርማውም በመሃል የመስቀል ምልክት የሚታይበት የሰዎች ስብስብን የሚያሳይ እንደሆነ ታውቋል። የምስሎቹ አደረጃጀት እያንዳንዱ ሰው በጋራ የኃላፊነት ስሜት የሚሳተፍበትን የጋራ ጉዞ የሚያመለክት ሲሆን ከተገናኙበት ጊዜ ጀምሮ እስከ ወንጌል ምስክርነት ድረስ እንደ ሚስዮናዊ ደቀ መዝሙር በኅብረት መጓዝን እንደሚያመላክት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፔሩ የሚጓዙት ህዳር 2 2019 ዓ.ም ሲሆን እዚያም እስከ ህዳር 8 ድረስ እንደሚቆዩ የጉብኝታቸው መርሃ ግብር አመልክቷል። ይህ ረጅሙ የጉብኝታቸው ክፍል በሊማ፣ በቺክላዮ፣ በኩዝኮና በፑካልፓ ውስጥ የሚያደርጉትን ቆይታ ያካትታል። ቅዱስነታቸው በፔሩ የሚያደርጉት ሐዋርያዊ ጉብኝት በተለይ በአገሪቱ ውስጥ ለዓመታት በሚስዮናዊነት ላበረከቷቸው ሐዋርያዊ ሥራዎች ትልቅ ትርጉም እንደሚኖረው ታውቋል። የቅዱስነታቸው የፔሩ ሐዋርያዊ ጉብኝት መሪ ጭብጥ ልባችንን እንክፈት የሚል ሲሆን አርማውም ለእግዚአብሔር፣ ለሌሎችና ለመጪው ጊዜ ግልጽ መሆን እንደሚገባ በሚያሳይ ልብ የተዘጋጀ እንደሆነ ተመልክቷል። በውስጡም መንፈስ ቅዱስ በእርግብ አምሳል የተገለጸበት የፔሩ ካርታ ያለው ሲሆን በመሃል ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፔሩ ቅዱሳን እነሱም በሊማ ቅድስት ሮዝ፣ በሞግሮቪዮ ቅዱስ ቱሩቢየስ፣ በቅዱስ ማርቲን ደ ፖሬስ፣ በቅዱስ ፍራንሲስ ሶላናና በቅዱስ ዮሐንስ ማስያስ መከበባቸውን የሚያሳይ እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በመቶዎች የሚቆጠሩ ሕፃናት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የመቁጠሪያ ጸሎት እንደሚያደርሱ ተገለጸ። በሮም ከሚገኙ ትምህርት ቤቶችና ቁምስናዎች የተውጣጡ ቁጥራቸው ከ700 እስከ 1000 የሚደርሱ ሕፃናት በቫቲካን የአትክልት ስፍራ ጥቅምት 22 2019 ዓ.ም ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የመቁጠሪያ ጸሎት እንደሚያደርሱ ታውቋል። ሮም ውስጥ ከሚገኙ ቁምስናዎችና ትምህርት ቤቶች የተውጣጡ ከ700 እስከ 1000 የሚደርሱ ሕፃናት ጥቅምት 22 ቀን ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በቫቲካን ውስጥ ተሰብስበው የመቁጠሪያ ጸሎት የሚያደርሱ ሲሆን የመቁጠሪያ ጸሎት በህብረት የሚያደርሱ 1 ሚሊዮን ሕፃናት በሚል የተጀመረውን ተነሳሽነት ለማስተዋወስ የሚዘጋጀውን ስነ ስርዓት የሚያስተባብረው በችግር ውስጥ ለምትገኝ ቤተክርስቲያን እርዳታ የሚያደርግ ጳጳሳዊ ፋውንዴሽን መሆኑ ታውቋል። በእለቱ ማምሻውን በቫቲካን ውስጥ የሎርድ ዋሻ ምሳሌ በሚገኝበት ስፍራ ከሰዓት በኋላ በ11 ሰዓት ላይ ሕፃናትና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፍራው መገኘት ካልቻሉት ልጆች፣ ቤተሰቦች፣ ትምህርት ቤቶችና የክርስቲያን ማኅበረሰቦች ጋር መንፈሳዊ አንድነት በመፍጠር እንደሚጸልዩ ድርጅቱ በመግለጫው አስታውቋል። ጳጳሳዊ ፋውንዴሽኑ ይህንን ተነሳሽነት ከ20 ዓመታት በላይ ሲያካሂድ ቆይቷል። ነገር ግን የመቁጠሪያ ጸሎት በህብረት የሚያደርሱ 1 ሚሊዮን ሕፃናት የሚለው ተነሳሽነት ዘንድሮ ለመጀመሪያ ጊዜ ለአንድ ሳምንት ከመስከረም 21 እስከ መስከረም 27 2019 ዓ.ም ድረስ እንደሚቆይ ታውቋል። ይህም ማኅበረሰቦች፣ ቤተሰቦችና ትምህርት ቤቶች የሚመቻቸውን ቀን እንዲመርጡ ዕድል ይሰጣል። ይህ ሁሉ ሲሆን እያንዳንዱ ማኅበረሰብ በሚገኝበት ቦታ ሆኖ ለሰላምና ለአንድነት በሚደረገው ጸሎት እንደሚተባበር ታውቋል። የእመቤታችን የቅድስት ድንግል ማርያም በዓል በሚከበርበት መስከረም 27 2019 ዓ.ም የጸሎት ዝግጅቱ ፍጻሜ እንደሚሆን ታውቋል። የጸሎት ሥነ ሥርዓቱ የሚፈጸመው በቫቲካን ውስጥ ብቻ ሳይሆን በመላው ዓለም ማለትም በቦሊቪያ ከሚገኙ የአማዞን ክልል ተወላጆች ማኅበረሰቦች እስከ ሱዳን፣ ዚምባብዌ፣ ሞዛምቢክ፣ ሴራሊዮንና ሌሎች በጦርነት በድህነትና ባለመረጋጋት የተጎዱ አብያተ ክርስቲያናት ባሉባቸው አካባቢዎች የሚገኙ ምዕመናን በጸሎት ዝግጅቱ እንደሚሳተፉ ታውቋል። በሱዳን የሚገኙ በርካታ ቁምስናዎችና ትምህርት ቤቶች በዝግጅቱ የሚሳተፉ ሲሆን በአትላንቲክ ውቅያኖስ ማዶ በቦሊቪያ አማዞን ክልል በሚገኘው በቲማኔ ማኅበረሰብ ውስጥ የሚገኙ ሕፃናት ቀደም ሲል የመቁጠሪያ ጸሎት ዝግጅት መጀመራቸው ይታወሳል። ዚምባብዌ ውስጥ በቡላዋዮ ሀገረ ስብከት ውስጥ የሚገኘው የቅዱስ ክርስቶፈር ቁምስና እሁድ መስከረም 24 2019 ዓ ም ሕፃናትን ለሰላም ጸሎት እንደሚሰበስባቸው ይጠበቃል። በደቡብ አሜሪካ አገር ፓራጓይ ውስጥ የሚገኘው ሬዲዮ ፓይፑኩ ሕፃናት በቅዱስ ዩጄኒዮ ደማዚኖድ ቁምስና የሚያደርሱትን የመቁጠሪያ ጸሎት ዝግጅት በቀጥታ እንደሚያስተላልፈው ታውቋል። የዘንድሮው ተነሳሽነት እመቤታችን ቅድስት ድንግል ማርያም ፖርቱጋል ውስጥ ፋጢማ በተባለ አካባቢ ለሚገኙት ወጣት ባለራእዮች በመጨረሻም ንጹሕ ልቤ ያሸንፋል ስትል ባስተላለፈችው መልእክት መሠረት እንደሆነ ታውቋል። ለተሳታፊዎች በቀረበው ግብዣ ላይ የዓለም አቀፍ ጳጳሳዊ ፋውንዴሽን ፕሬዚደንትና በቅድስት መንበር የክርስቲያኖች አንድነት ማስፋፊያ ጳጳሳዊ ጽሕፈት ቤት ዋና ኃላፊ ብፁዕ ካርዲናል ኮርት ኮክ እንደገለጹት ንጹሕ ልብ እመቤታችን ቅድስት ድንግል ማርያም ሕይወቷን ለመንፈስ ቅዱስ ሙሉ በሙሉ ክፍት ማድረጓን እንደሚወክል ገልጸው እመቤታችን ቅድስት ድንግል ማርያምን የእምነት የጸሎትና የፍቅር ምሳሌ አድርገዋል። በተለይም ዛሬ በአመፅ፣ በስደት፣ በድህነትና አለመረጋጋት በሚታይበት ዓለማችን ውስጥ ይህ ተነሳሽነት አስፈላጊ መሆኑ ይታወቃል። ከተለያዩ አገራት የመጡ ሕፃናት በተለያዩ ቋንቋዎች የሚጸልዩበትና ልዩ ልዩ ባህሎች የሚገኙበት ምስል ቀላል ቢመስልም ሁሉን አቀፍ የመተማመንና የተስፋ ምልክት ሆኖ እንደሚያገለግል ተገልጿል። የመቁጠሪያ ጸሎት በህብረት የሚያደርሱ 1 ሚሊዮን ሕፃናት የሚለው ተነሳሽነት እንደ ጎርጎሮሳውያኑ በ2005 ዓ ም በቬኔዙዌላ የተጀመረ ሲሆን በኋላም ሕፃናት ከቤተሰቦች፣ ከቁምስናዎች፣ ከትምህርት ቤቶችና ከቤተ ክርስቲያን ቡድኖች ጋር በየአህጉሩ የሚያካሂዱት ዓለም አቀፍ የጸሎት መረብ መሆኑ ይታወሳል። ተነሳሽነቱ ጣሊያናዊው የፔትሬልቺናው ቅዱስ ፒዮ የ1 ሚሊዮን ሕፃናት የመቁጠሪያ ጸሎት ዓለምን ይለውጣል የሚለውን ተነሳሽነት እያበረታታ እንደሚገኝ ታውቋል። ይሁን እንጂ የጸሎት ጥሪው በልጆች ላይ ብቻ የተወሰነ ሳይሆን ለሁሉም ሰው በመሆኑ ወላጆች፣ አስተማሪዎች፣ ካህናት፣ ገዳማውያንና ገዳማውያት፣ የትምህርተ ክርስቶስ መምህራንና ቤተሰቦች በዝግጅቱ እንዲሳተፉ ሲል በችግር ውስጥ ለምትገኝ ቤተ ክርስቲያን እርዳታን የሚያደርግ ዓለም አቀፍ ጳጳሳዊ ፋውንዴሽን ያሳስባል። ምንም እንኳን የመቁጠሪያ ጸሎቱን በሙሉ መጸለይ የማይቻል ከሆነ አንድ ሰላም ላንቺን በታማኝነት መጸለይ ዓለም አቀፍ የጸሎት ትስስርን ሊያሳድግ ይችላል ሲል ጳጳሳዊ ፋውንዴሽኑ አጽንኦት ሰጥቷል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በጋዛና በዌስት ባንክ የሚገኙ ሕፃናት በመጪው የክረምት ወር ለአዳዲስ አደጋዎች እንደሚጋለጡ ተነገረ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: በጋዛ ክረምት እየቀረበ በመጣበት በአሁኑ ወቅት የሰብአዊ እርዳታ ድርጅቶች በአካባቢው የሚገኙ ህጻናትና ቤተሰቦች በፈራረሱ መኖሪያ ቤቶች፣ ተጨናነቁ የተፈናቃዮች መጠለያዎችና በአስቸጋሪ የአየር ንብረት ምክንያት ተጨማሪ አደጋዎች እንደሚገጥማቸው ያስጠነቀቁ ሲሆን በቅርቡ የተከሰተውን የአንድ ህንፃ መደርመስን ተከትሎ የሚከናወኑት የነፍስ አድን ስራዎች በአስቸኳይ ጊዜ እርዳታን በማቅረብ ረገድ ያሉትን ተከታታይ ተግዳሮቶች ጎላ አድርገው ያሳያሉ ተብሏል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በጋዛ ሰርጥና በዌስት ባንክ ውስጥ ወደ 540 ሺህ የሚጠጉ ህጻናትና ቤተሰቦቻቸውን ለመደገፍ 97.5 ሚሊዮን የአሜሪካን ዶላር እንደሚያስፈልግ ይፋ ያደረገ ሲሆን ከዚህም በተጨማሪ ተቋሙ መጪው የክረምት ወቅት የአካባቢው ቤተሰቦች ቀዝቃዛ የአየር ሁኔታም፣ ከባድ ዝናብ፣ ጎርፍና ሌሎች ለህይወት አስጊ የሆኑ ሁኔታዎች እንደሚገጥሟቸው አሳስበዋል። በጋዛ ውስጥ ከጠቅላላው 1.76 ሚሊዮን በላይ ህዝብ መካከል 84 በመቶ የሚሆነው ህዝብ ለተጨናነቁ መጠለያ ጣቢያዎች ወይም በተጎዱና በቂ ያልሆኑ መጠለያዎች ውስጥ እንደሚኖሩ ዩኒሴፍ የገለጸ ሲሆን እንደዚህ አይነት ሁኔታዎች ቤተሰቦችን ለቀዝቃዛ የአየር ሁኔታና ለዝናብ እንደሚያጋልጣቸው አስጠንቅቀዋል። እነዚህ አደጋዎች በተለይ ለህፃናት አስጊ እንደሆኑ የጠቆመው ተቋሙ ስር የሰደደ የጤና ችግር ያለባቸው ጨቅላ ህጻናት፣ አዳጊዎችና ውስብስብ የጤና ችግር ያለባቸው ህጻናት ለሳምባ ምች፣ ለመተንፈሳ አካላት ኢንፌክሽኖች፣ ውሃ ወለድ በሽታዎች እንዲሁም ለቅዝቃዜና በቂ ካልሆኑ የመኖሪያ ሁኔታዎች ጋር የተያያዙ ሌሎች በሽታዎች የበለጠ ተጋላጭ እንደሚሆኑም አመላክቷል። ዩኒሴፍ በጋዛ ሰርጥ ውስጥ ባለፈው የክረምት ወቅት ጨቅላዳ ህጻናትን ጨምሮ ቢያንስ 11 ህጻናት በሳምባ ምች በሽታ እንደሞቱ ያስታወሰ ሲሆን ኤጀንሲው ወቅታዊና አስቸኳይ የሆነ እርዳታ ማድረግ ተጨማሪ ሞትንና በሽታን ለመከላከል እንደሚረዳ አጽንኦት በመስጠት አሳስበዋል። በፍልስጤም ግዛት የዩኒሴፍ ልዩ ተወካይ የሆኑት ጆናታን ቬጅ ይህንን አስመልክተው እንደተናገሩት በመቶ ሺዎች ለሚቆጠሩ ህጻናት ክረምት ወቅታዊ ችግር ብቻ ሳይሆን ወራቱ ለህልውናቸው፣ ለደህንነታቸው እና በህይወት ስለመትረፋቸው ተጨማሪ ስጋትን ይፈጥራሉ ሲሉ ተናግረዋል። የህንፃው መፍረስ በግጭት ወቅት በተጎዱ ህንፃዎች ውስጥ የሚኖሩ ቤተሰቦች የሚያጋጥሟቸውን አደጋዎች ያሳያል የተባለ ሲሆን የነፍስ አድን መሳሪያዎች እጥረት ደግሞ መዋቅሮች ሲፈራርሱ ፈጣን ምላሽ የመስጠት አቅምን ይገድባል ተብሏል። ከዚህም በተጨማሪ የዩኒሴፍ ጥሪ ዌስት ባንክንም እንደሚያካትት የተገለጸ ሲሆን ግጭት፣ መፈናቀል፣ የመንቀሳቀስ ገደቦችና እየተባባሰ የመጣው የፋይናንስ ቀውስ ተጋላጭ የሆኑ ቤተሰቦች ለክረምት ወቅት የሚያደርጉትን ዝግጅት እያዳከሙ እንደሚገኝ እና እነዚህ ጫናዎች ህጻናትን ለከባድ ሁኔታዎች እያጋለጡ መሆናቸው ኤጀንሲው አስጠንቅቋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ መስከረም 12 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅታችንን እናስደምጣቸዋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይሌ ጊዮርጊስ ነው።
2: ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ስርጭታችን ወደ እናንተ አድማጮቻችን የምናቀርበው ዝግጅት የሚሆነው ሰውና ሰብአዊ መብቶቹ በሚል አርዕስት የቀረበ አስተምሮ ይሆናል። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ።
2: ሰውና ሰብአዊ መብቶቹ። ተራ ቁጥር 1 ማኅበራዊ አስተምህሮና የስብና መርሆ። ቤተ ክርስቲያን በወንዶችና በሴቶች እንዲሁም በእያንዳንዱ ሰው ውስጥ የእግዚአብሔርን ሕያው መልክ ታያለች። ይህም መልክ የእግዚአብሔር ፍጹም አምሳል በሆነው እግዚአብሔርን ለሰው ሰውንም ለራሱ በሚገልጸው በክርስቶስ ምስጢር ውስጥ ከመቼውም ጊዜ በበለጠ ጥልቀትና ሙላት ይገኛል። ሁልጊዜም አዲስ ሆኖ ይታያል። ቤተ ክርስቲያን የምትናገረው ከፍተኛ ብቸኛ አገልግሎት የምትሰጣቸው ምንጊዜም ቢሆን የተቀበሉት ታላቅ መንፈሳዊ ጥሪ እንዲያስታውሱና ለዚህም ጥሪ የተገቡ እንዲሆኑ ያለማቋረጥ የምታስታውሳቸው ከእግዚአብሔር ወደር የሌለውና የማይገሰስ ሰባዊ መብት ለተቀበሉ ለነዚህ ወንዶችና ሴቶች ነው። የእግዚአብሔር ልጅ ክርስቶስ ሥጋ በመልበሱ በልዩ ምክንያት ይህ አንድነት ሁልጊዜ እንዲኖርና እንዲታደስ ማድረግ የእርሷ መሠረታዊ ግዴታና ተግባር እንደሆነ ቤተ ክርስቲያን ትገነዘባለች። ቤተ ክርስቲያን በጌታ በክርስቶስ አማካይነት በሰባዊ ጎዳና ለመራመድ ቀዳሚ መሆኗን ታሳያለች፣ ለመሆንም ትጥራለች። እንደዚሁም በቅርብ ሆነ በሩቅ በሚታወቅም ሆነ በማይታወቅ ከሁሉም በላይ ደግሞ በድሆችና በስቃየተኞች በጥቅሉ በሁሉም ሰው ውስጥ ክርስቶስ የሞተለትን የሞተላትን ወንድም ወይም እህት እንዲያይ ጥሪዋን ታስተላልፋለች። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 11 ወደ ሮም ሰዎች ምዕራፍ 14 ቁጥር 15 ላይ እንደተጠቀሰው ማህበራዊ ህይወት ሁሉ የሰው ልጅ መገለጫ ልዩ ባህሪ እንደሆነ ይታወቃል። ቤተክርስቲያን ለብዙ ጊዜያትና በብዙ መንገዶች የዚህ ግንዛቤ ዋና ጠበቃ ሆና ቆይታለች። በሁሉም ዘርፍና ህብረተሰብ ውስጥ የሰውን ማዕከልነት አውቃለች አረጋግጣለችም። ስለዚህ ህብረተሰብ የቤተ ክርስቲያን ማህበራዊ አስተምሮ ዓላማ ነው። ምክንያቱም እርሷ በማህበራዊ ኑሮ አንድ ከሆኑት ሰዎች ውጪ ወይም በላይ አይደለችምና፣ ይልቁኑ በእነርሱ ውስጥ ለእነርሱ ብቻ ትኖራለች። ይህ ጠቃሚ ግንዛቤ የሰው ልጅ የማህበራዊ ኑሮ አገልጋይ ወይም ገለልተኛ አካል ሳይሆን ሁልጊዜ ዋናው ባለቤት መሠረትና ግብ ነው በሚለው እሳቤ ተረጋግጧል። ስለዚህ የማህበራዊ ኑሮ ጅማሮ ሰው ነው። ህብረተሰቡም ዋና ንቁ ባለቤት ሰው ነው። ህብረተሰቡም ዋናውን ንቁ ባለቤት ሊቃወም አይችልም። ማንኛውም የህብረተሰብ መገለጫ በሰው ላይ ያተኮረ መሆን አለበት። በተጨባጭ የታሪክ ሁኔታዎች ውስጥ ወንዶችና ሴቶች የካቶሊካዊ ማህበራዊ አስተሳሰብን ይወክላሉ። በእውነቱ መላው የቤተ ክርስቲያን ማህበራዊ አስተምሮ የሚመነጨው የሰው ልጅ የማይገሰስ ክብር አለው ከሚለው መርሆ ነው። ቤተ ክርስቲያን ይህንን ዕውቀት በብዙ መልኩ ስትገልጽ ከሁሉ በላይ የሰውን ክብር አቅጣጫ ለማስለወጥ ወይም መልኩን ለመቀየር የሚደረገውን ጥረት አልተቀበለችም። ከዚህ በተጨማሪ በርካታ ሰብአዊ ክብር ጥሰቶችን ብዙ ጊዜ አውግዛለች። ታሪክ እንደሚያረጋግጠው የሰውን ክብር ለመጠበቅ የሚያስችሉ አንዳንድ ከሁሉ የተሻሉ ዕቅዶች የሚነሱት ከማኅበራዊ የግንኙነቶች መዋቅር ነው። አስከፊ የሰብአዊ ክብር ጥሰቶችም ያሉት እዚህ ላይ ነው። ተራ ቁጥር 2 ሰው የእግዚአብሔር አምሳያ ስለ መሆኑ ሐሌታዋ በእግዚአብሔር አምሳል የተፈጠሩ ፍጥረታት ሰው የእግዚአብሔር ፍጥረት እንደሆነ የመጽሐፍ ቅዱስ መሠረታዊ መልእክት ይነግረናል። በእግዚአብሔር መልክ የተፈጠረ ልዩ ባሕሪ እንዳለው ይገልጻል። እግዚአብሔር ሰውን በመልኩ ፈጠረ፣ በራሱ አምሳል ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው። እግዚአብሔር ሰውን የፍጥረት ሁሉ ማዕከልና ቁንጮ አደረገው። ሰው በዕብራይስጥ ቋንቋ አዳም ከምድር አፈር በዕብራይስጥ ቋንቋ አዳማህ ተሠራ። በአፍንጫውም የሕይወትን እስትንፋስ እፍ አለበት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደተገለጸው። ስለዚህ ሰው በእግዚአብሔር መልክ የተፈጠረ ስለሆነ የእርሱ የሆነ ማንነትና ክብር ያለው ፍጡር እንጂ ከንቱ ነገር አይደለም። ራሱን የማወቅ ራሱን የመቆጣጠርና ራሱን አሳልፎ የመስጠት እንዲሁም ከሌሎች ሰዎች ጋር አንድነትን የመፍጠር አቅም አለው። ከዚህ በተጨማሪ ሰው በጸጋ ከፈጣሪው ጋር ቃል ኪዳን እንዲገባ ከእርሱ በስተቀር ሌላ ማንኛውም ፍጡር ሊኖር የማይችለውን የእምነትና የፍቅር መልስ እንዲሰጠው ይጠበቅበታል። ሰው እግዚአብሔር መምሰሉ የሰው ሕልውናና ባሕሪ በተፈጥሮአቸው ጥልቅ በሆነ አኳኋን ከእግዚአብሔር ጋር የተያያዙ መሆናቸውን ያሳያል። ይህም ግንኙነት ራሱን ችሎ ያለ እንጂ በኋላ የሚመጣ ወይም ከውጭ የተጨመረ ነገር አይደለም። መላው የሰው ሕይወት እግዚአብሔርን በመናፈቅና በመፈለግ ላይ የተመሠረተ ነው። ይህ ከእግዚአብሔር ጋር ያለው ግንኙነት ችላ ሊባል ወይም ሊረሳ ወይም ሊሰረዝ ይችላል፣ ነገር ግን ከቶ ሊጠፋ አይችልም። እንዲያውም ከዓለም ግዙፍ ፍጥረታት መካከል የእግዚአብሔር የመሆን ችሎታ ያለው ሰው ብቻ ነው። ሰው ከእግዚአብሔር ጋር እንዲሆን የተፈጠረ ሰባዊ ፍጡር ነው። ሰው ህይወትና ራስን የመግዛት ችሎታ የሚኖረው በግንኙነት ውስጥ ነው። በተፈጥሮም ወደ እግዚአብሔር ያደላ ነው። በእግዚአብሔርና በሰው መካከል ያለው ግንኙነት በሰው ልጅ ተፈጥሯዊ ዝምድናና ማህበራዊ ገጽታ ይንጸባረቃል። ሰው ብቸኛ ፍጡር አይደለም፣ ማህበራዊ ፍጡር ነው። ራሱን ከሌሎች ጋር ካላዛመደ በስተቀር ሊኖር አይችልም። የተፈጥሮ ችሎታውን ሊያዳብርም አይችልም። በዚህ ረገድ እግዚአብሔር ሰዎችን ወንድና ሴት አድርጎ መፍጠሩ ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው ትልቅ ቁም ነገር አለው። በዓለም ውስጥ የእርሱ ብቸኛ ማጣቀሻ ተክሎችና እንስሳት ቢኖሩ ኖሮ በኤደን ገነት የሰው እርካታ ማጣት በጣም ከፍተኛ በሆነ ነበር ይለናል ኦሪት ዘፍጥረት ምዕራፍ 2 ቁጥር 20 ላይ እንደተገለጸው። ሥጋዋ ከሥጋው አጥንቷ ከአጥንቱ የሆነች ዘፍጥረት 2 23 ላይ እንደተገለጸው እና የፈጣሪ እግዚአብሔር መንፈስ ደግሞ ያለባት ሴት መምጣቷ ብቻ ለሰው ልጅ ሕልውና አስፈላጊ የሆነ እርስ በርስ የመወያየት ፍላጎት ሊረካ ቻለ። በወንድ ሆነ በሴት ውስጥ የማንኛውም ሰው የመጨረሻ ግብና ሙላት የሆነው የራሱ የእግዚአብሔር ነጸብራቅ አለበት። ወንድና ሴት እኩል ክብርና ዋጋ አላቸው። ይህም የሆነው ልዩነት ቢኖራቸውም እንኳን ሁለቱም በእግዚአብሔር መልክ በመፈጠራቸው ብቻ ሳይሆን ለእኛ ባልና ሚስት የእኛ የሚሉት የጋራ ሕይወት መነሻቸው የእግዚአብሔር መልክ በመሆኑ ነው። በወንድና በሴት ባላቸው የጋራ ሱታፌ ጥልቅ በሆነ መንገድ ራሳቸውን ሙሉ ያደርጋሉ። ራሳቸውን በእውነተኛ ስጦታ መልክ በእርስ በእርስ በመሰጣጣት የራሳቸውን ማንነት ያውቃሉ። የእነርሱ የቃል ኪዳን አንድነት በመጽሐፍ ቅዱስ ውስጥ እግዚአብሔር ከሰው ጋር ያለው ቃል ኪዳን ትንቢተ ሆሴ ምዕራፍ 1 ቁጥር 3 ላይ እንደተገለጸው፣ ትንቢተ ኢሳይያስ ምዕራፍ 54፣ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 33 ላይ እንደተጠቀሰው እንደዚሁም ለሕይወት እንደሚሰጥ አገልግሎት ሆኖ ቀርቧል። እንዲያውም ባልና ሚስት በእግዚአብሔር የፈጠራ ሥራ ሊሳተፉ ይችላሉ። እግዚአብሔር ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት ግዟትም ሲል ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ የተጠቀሰውን መናገሩ ይታወሳል። ወንድና ሴት በተለይ የሌሎቹ ሰዎች ሕይወት መንከባከብ ስላለባቸው ከሌሎች ሰዎች ጋር ግንኙነት አላቸው። ነፍሳችሁ ያለችበትን ደማችሁን በእርግጥ እሻለሁ፣ ከሰው እጅ ከሰው ወንድም እጅ የሰውን ነፍስ እሻለሁ ኦሪት ዘፍጥረት ምዕራፍ 9 ቁጥር 5 ላይ እንደተገለጸው በማለት እግዚአብሔር ከውሃ ጥፋት በኋላ ለኖኅ ተናገረ። ከዚህ አንጻር የሰው ሕይወት የተቀደሰና የማይጣስ መሆኑን ከእግዚአብሔር ጋር ያለው ግንኙነት ያስገድዳል። አትግደል የሚለው አምስተኛው ትእዛዝ ተገቢ ነው፣ ምክንያቱም የሕይወትና የሞት ጌታ እግዚአብሔር ነውና። ለማይጣሰውና አንድነቱ መጠበቅ ላለው ሕይወት የሚሰጠው ክብር ከፍተኛውን ደረጃ የሚያደርሰው ባልንጀራህን እንደ ራስህ ውደድ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንደተገለጸው በሚለውና ኢየሱስ የባልንጀራችንን ፍላጎት እንድንፈጽም በሚሰጠን ትእዛዝ ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 37 እስከ 40፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 31፣ የሉቃስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ እንደተገለጸው። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በተሰኘ አርዕስት ይፋ ከሆነው መጽሐፍ ላይ ሰውና ሰብአዊ መብቶቹ በሚል ንዑስ አርዕስት የቀረበውን ከአንቀጽ 105 እስከ አንቀጽ 113 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ መስከረም 12 2019 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችሁ። ቫቲካን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን አሜሪካ ሐዋርያዊ ጉብኝት መርሃ ግብር ይፋ ማድረጉን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። በመቶዎች የሚቆጠሩ ሕፃናት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የመቁጠሪያ ጸሎት እንደሚያደርሱ መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በጋዛና በዌስት ባንክ የሚገኙ ሕፃናት በመጪው የክረምት ወር ለአዳዲስ አደጋዎች እንደሚጋለጡ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ሲቀጥሉ የዕለቱን ዜናዎች እናሰማችኋለን። ቫቲካን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን አሜሪካ ሐዋርያዊ ጉብኝት መርሃ ግብር ይፋ አደረገ። የቅድስት መንበር መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከጥቅምት 27 እስከ ህዳር 8 2019 ዓመተ ምህረት ድረስ በኡራጓይ፣ በአርጀንቲናና በፔሩ የሚያደርጉትን የሐዋርያዊ ጉብኝት መርሃ ግብር አርማዎችና መሪ ጭብጦችን ይፋ አድርጓል። ቅድስት መንበር መስከረም 11 2019 ዓመተ ምህረት በሰጠችው መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከጥቅምት 27 እስከ ህዳር 8 2019 ዓመተ ምህረት ድረስ በላቲን አሜሪካ አገራት ኡራጓይ፣ አርጀንቲናና ፔሩ የሚያደርጉትን የሐዋርያዊ ጉብኝት መርሃ ግብር ይፋ ያደረገች ሲሆን በ12 ቀናት ውስጥ ወደ 10 ከተሞች እንደሚጓዙ በመግለጽ ከጉብኝታቸው መርሃ ግብር ጎን ለጎን ለሶስት የጉዞ ምዕራፎች የተዘጋጁ አርማዎችንና መሪ ጭብጦችን ይፋ አድርጋለች። ቅድስት መንበር ከዚህ በፊት ሐምሌ 29 2018 ዓመተ ምህረት በሰጠችው መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላቲን አሜሪካ ሐዋርያዊ ጉብኝት የሚያደርጉባቸውን ቀናትና የሚጎበኟቸውን ከተሞች ይፋ ብታደርግም የአሁኑ መግለጫዋ የጊዜ ሰሌዳን፣ ቦታዎችንና የተለያዩ ተግባራትን ጨምሮ ተጨማሪ ዝርዝሮችን እንደሚያካትት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኡራጓይ ከጥቅምት 27 እስከ ጥቅምት 29 ድረስ ጉብኝት የሚያደርጉ ሲሆን በእነዚህ ቀናት ውስጥ የሚጎበኟቸው ከተሞች ሞንቴቪዲዮ፣ ፓይሳንዱ እና ፍሎሪዳ እንደሆኑ ታውቋል። የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በ1988 ዓ ም ኡራጓይን መጎበኘታቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኡራጓይ ለሚያደርጉት ሐዋርያዊ ጉብኝት የመረጡት መሪ ጭብጥ እነሆ ለሕዝብ ሁሉ ታላቅ ደስታ የሚሆን የምሥራች እነግራችኋለሁ የሚል ሲሆን ይህም መልአኩ በቤተልሔም ላሉት እረኞች ከሰጠው የመጽናኛ መልእክት የተወሰደ መሆኑ ታውቋል። በአርማው ላይ የሚታየው መስቀል የኢየሱስ ክርስቶስን መሰቀልና ከሞት መነሳት የሚያሳይ ሲሆን እንዲሁም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከእመቤታችን ቅድስት ድንግል ማርያምና ከ33 የኡራጓይ ባልደረቦች ጋር ሆነው ያሳያል። ከእነርሱ በላይ የሚታየው የፀሐይ ምስል የኡራጓይ ብሔራዊ ማንነት የሚገልጽ የግንቦት ፀሐይ ምልክት ሲሆን ሰማያዊው ቀለም ብሔራዊ ባንዲራዋን ያስታውሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ አርጀንቲና የሚያመሩት ጥቅምት 29 2019 ዓ ም ሲሆን እዚያም እስከ ህዳር 2 ድረስ እንደሚቆዩ ታውቋል። ይህም በቦይነስ አይረስ፣ በኮርዶባና በሉጃን የሚያደርጓቸውን ጉብኝቶች ያካትታል። አርጀንቲና የቀድሞ ርዕሰ ሊቃነ ጳጳሳት ፍራንችስኮስ የትውልድ አገር እንደመሆኗ ቅዱስነታቸው በዚች አገር የሚያደርጉት ሐዋርያዊ ጉብኝት ልዩ ትኩረት ይሰጠዋል ተብሏል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአርጀንቲና ጉብኝት የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ከ40 ዓመታት በፊት ማለትም እንደ ጎርጎሮሳውያኑ በ1987 ዓመተ ምህረት ካደረጉት የመጨረሻ ጉብኝት ወዲህ ለመጀመሪያ ጊዜ የሚደረግ የርዕሰ ሊቃነ ጳጳሳት ጉብኝት እንደሚሆን ይጠበቃል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአርጀንቲና ለሚያደርጉት ሐዋርያዊ ጉብኝት የመረጡት መሪ ጭብጥ እንኳን ደህና መጣችሁ፣ ወንጌልን አውጁ የሚል ሲሆን አርማውም በመሃል የመስቀል ምልክት የሚታይበት የሰዎች ስብስብን የሚያሳይ እንደሆነ ታውቋል። የምስሎቹ አደረጃጀት እያንዳንዱ ሰው በጋራ የኃላፊነት ስሜት የሚሳተፍበትን የጋራ ጉዞ የሚያመለክት ሲሆን ከተገናኙበት ጊዜ ጀምሮ እስከ ወንጌል ምስክርነት ድረስ እንደ ሚስዮናዊ ደቀ መዝሙር በኅብረት መጓዝን እንደሚያመላክት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፔሩ የሚጓዙት ህዳር 2 2019 ዓ ም ሲሆን እዚያም እስከ ህዳር 8 ድረስ እንደሚቆዩ የጉብኝታቸው መርሃ ግብር አመልክቷል። ይህ ረጅሙ የጉብኝታቸው ክፍል በሊማ፣ በቺክላዮ፣ በኩዝኮና በፑካልፓ ውስጥ የሚያደርጉትን ቆይታ ያካትታል። ቅዱስነታቸው በፔሩ የሚያደርጉት ሐዋርያዊ ጉብኝት በተለይ በአገሪቱ ውስጥ ለዓመታት በሚስዮናዊነት ላበረከቷቸው ሐዋርያዊ ሥራዎች ትልቅ ትርጉም እንደሚኖረው ታውቋል። የቅዱስነታቸው የፔሩ ሐዋርያዊ ጉብኝት መሪ ጭብጥ ልባችንን እንክፈት የሚል ሲሆን አርማውም ለእግዚአብሔር፣ ለሌሎችና ለመጪው ጊዜ ግልጽ መሆን እንደሚገባ በሚያሳይ ልብ የተዘጋጀ እንደሆነ ተመልክቷል። በውስጡም መንፈስ ቅዱስ በእርግብ አምሳል የተገለጸበት የፔሩ ካርታ ያለው ሲሆን በመሃል ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፔሩ ቅዱሳን እነሱም በሊማ ቅድስት ሮዝ፣ በሞግሮቪዮ ቅዱስ ቱሩቢየስ፣ በቅዱስ ማርቲን ደ ፖሬስ፣ በቅዱስ ፍራንሲስ ሶላናና በቅዱስ ዮሐንስ ማስያስ መከበባቸውን የሚያሳይ እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በመቶዎች የሚቆጠሩ ሕፃናት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የመቁጠሪያ ጸሎት እንደሚያደርሱ ተገለጸ። በሮም ከሚገኙ ትምህርት ቤቶችና ቁምስናዎች የተውጣጡ ቁጥራቸው ከ700 እስከ 1000 የሚደርሱ ሕፃናት በቫቲካን የአትክልት ስፍራ ጥቅምት 22/2019 ዓ.ም ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የመቁጠሪያ ጸሎት እንደሚያደርሱ ታውቋል። ሮም ውስጥ ከሚገኙ ቁምስናዎችና ትምህርት ቤቶች የተውጣጡ ከ700 እስከ 1000 የሚደርሱ ሕፃናት ጥቅምት 22 ቀን ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በቫቲካን ውስጥ ተሰብስበው የመቁጠሪያ ጸሎት የሚያደርሱ ሲሆን የመቁጠሪያ ጸሎት በህብረት የሚያደርሱ 1 ሚሊዮን ሕፃናት በሚል የተጀመረውን ተነሳሽነት ለማስተዋወስ የሚዘጋጀውን ስነ ስርዓት የሚያስተባብረው በችግር ውስጥ ለምትገኝ ቤተክርስቲያን እርዳታ የሚያደርግ ጳጳሳዊ ፋውንዴሽን መሆኑ ታውቋል። በእለቱ ማምሻውን በቫቲካን ውስጥ የሎርድ ዋሻ ምሳሌ በሚገኝበት ስፍራ ከሰዓት በኋላ በ11 ሰዓት ላይ ሕፃናትና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፍራው መገኘት ካልቻሉት ልጆች፣ ቤተሰቦች፣ ትምህርት ቤቶችና የክርስቲያን ማኅበረሰቦች ጋር መንፈሳዊ አንድነት በመፍጠር እንደሚጸልዩ ድርጅቱ በመግለጫው አስታውቋል። ጳጳሳዊ ፋውንዴሽኑ ይህንን ተነሳሽነት ከ20 ዓመታት በላይ ሲያካሂድ ቆይቷል። ነገር ግን የመቁጠሪያ ጸሎት በህብረት የሚያደርሱ 1 ሚሊዮን ሕፃናት የሚለው ተነሳሽነት ዘንድሮ ለመጀመሪያ ጊዜ ለአንድ ሳምንት ከመስከረም 21 እስከ መስከረም 27 2019 ዓ.ም ድረስ እንደሚቆይ ታውቋል። ይህም ማኅበረሰቦች፣ ቤተሰቦችና ትምህርት ቤቶች የሚመቻቸውን ቀን እንዲመርጡ ዕድል ይሰጣል። ይህ ሁሉ ሲሆን እያንዳንዱ ማኅበረሰብ በሚገኝበት ቦታ ሆኖ ለሰላምና ለአንድነት በሚደረገው ጸሎት እንደሚተባበር ታውቋል። የእመቤታችን የቅድስት ድንግል ማርያም በዓል በሚከበርበት መስከረም 27 2019 ዓ.ም የጸሎት ዝግጅቱ ፍጻሜ እንደሚሆን ታውቋል። የጸሎት ሥነ ሥርዓቱ የሚፈጸመው በቫቲካን ውስጥ ብቻ ሳይሆን በመላው ዓለም ማለትም በቦሊቪያ ከሚገኙ የአማዞን ክልል ተወላጆች ማኅበረሰቦች እስከ ሱዳን፣ ዚምባብዌ፣ ሞዛምቢክ፣ ሴራሊዮንና ሌሎች በጦርነት በድህነትና ባለመረጋጋት የተጎዱ አብያተ ክርስቲያናት ባሉባቸው አካባቢዎች የሚገኙ ምዕመናን በጸሎት ዝግጅቱ እንደሚሳተፉ ታውቋል። በሱዳን የሚገኙ በርካታ ቁምስናዎችና ትምህርት ቤቶች በዝግጅቱ የሚሳተፉ ሲሆን በአትላንቲክ ውቅያኖስ ማዶ በቦሊቪያ አማዞን ክልል በሚገኘው በቲማኔ ማኅበረሰብ ውስጥ የሚገኙ ሕፃናት ቀደም ሲል የመቁጠሪያ ጸሎት ዝግጅት መጀመራቸው ይታወሳል። ዚምባብዌ ውስጥ በቡላዋዮ ሀገረ ስብከት ውስጥ የሚገኘው የቅዱስ ክርስቶፈር ቁምስና እሁድ መስከረም 24 2019 ዓ ም ሕፃናትን ለሰላም ጸሎት እንደሚሰበስባቸው ይጠበቃል። በደቡብ አሜሪካ አገር ፓራጓይ ውስጥ የሚገኘው ሬዲዮ ፓይፑኩ ሕፃናት በቅዱስ ዩጄኒዮ ደማዚኖዱ ቁምስና የሚያደርሱትን የመቁጠሪያ ጸሎት ዝግጅት በቀጥታ እንደሚያስተላልፈው ታውቋል። የዘንድሮው ተነሳሽነት እመቤታችን ቅድስት ድንግል ማርያም ፖርቱጋል ውስጥ ፋጢማ በተባለ አካባቢ ለሚገኙት ወጣት ባለራእዮች በመጨረሻም ንጹሕ ልቤ ያሸንፋል ስትል ባስተላለፈችው መልእክት መሠረት እንደሆነ ታውቋል። ለተሳታፊዎች በቀረበው ግብዣ ላይ የዓለም አቀፍ ጳጳሳዊ ፋውንዴሽን ፕሬዚደንትና በቅድስት መንበር የክርስቲያኖች አንድነት ማስፋፊያ ጳጳሳዊ ጽሕፈት ቤት ዋና ኃላፊ ብፁዕ ካርዲናል ኮርት ኮክ እንደገለጹት ንጹሕ ልብ እመቤታችን ቅድስት ድንግል ማርያም ሕይወቷን ለመንፈስ ቅዱስ ሙሉ በሙሉ ክፍት ማድረጓን እንደሚወክል ገልጸው እመቤታችን ቅድስት ድንግል ማርያምን የእምነት የጸሎትና የፍቅር ምሳሌ አድርገዋል። በተለይም ዛሬ በአመፅ፣ በስደት፣ በድህነትና አለመረጋጋት በሚታይበት ዓለማችን ውስጥ ይህ ተነሳሽነት አስፈላጊ መሆኑ ይታወቃል። ከተለያዩ አገራት የመጡ ሕፃናት በተለያዩ ቋንቋዎች የሚጸልዩበትና ልዩ ልዩ ባህሎች የሚገኙበት ምስል ቀላል ቢመስልም ሁሉን አቀፍ የመተማመንና የተስፋ ምልክት ሆኖ እንደሚያገለግል ተገልጿል። የመቁጠሪያ ጸሎት በህብረት የሚያደርሱ 1 ሚሊዮን ሕፃናት የሚለው ተነሳሽነት እንደ ጎርጎሮሳውያኑ በ2005 ዓ ም በቬኔዙዌላ የተጀመረ ሲሆን በኋላም ሕፃናት ከቤተሰቦች፣ ከቁምስናዎች፣ ከትምህርት ቤቶችና ከቤተ ክርስቲያን ቡድኖች ጋር በየአህጉሩ የሚያካሂዱት ዓለም አቀፍ የጸሎት መረብ መሆኑ ይታወሳል። ተነሳሽነቱ ጣሊያናዊው የፔትሬልቺናው ቅዱስ ፒዮ የ1 ሚሊዮን ሕፃናት የመቁጠሪያ ጸሎት ዓለምን ይለውጣል የሚለውን ተነሳሽነት እያበረታታ እንደሚገኝ ታውቋል። ይሁን እንጂ የጸሎት ጥሪው በልጆች ላይ ብቻ የተወሰነ ሳይሆን ለሁሉም ሰው በመሆኑ ወላጆች፣ አስተማሪዎች፣ ካህናት፣ ገዳማውያንና ገዳማውያት፣ የትምህርተ ክርስቶስ መምህራንና ቤተሰቦች በዝግጅቱ እንዲሳተፉ ሲል በችግር ውስጥ ለምትገኝ ቤተ ክርስቲያን እርዳታን የሚያደርግ ዓለም አቀፍ ጳጳሳዊ ፋውንዴሽን ያሳስባል። ምንም እንኳን የመቁጠሪያ ጸሎቱን በሙሉ መጸለይ የማይቻል ከሆነ አንድ ሰላም ላንቺን በታማኝነት መጸለይ ዓለም አቀፍ የጸሎት ትስስርን ሊያሳድግ ይችላል ሲል ጳጳሳዊ ፋውንዴሽኑ አጽንኦት ሰጥቷል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በጋዛና በዌስት ባንክ የሚገኙ ሕፃናት በመጪው የክረምት ወር ለአዳዲስ አደጋዎች እንደሚጋለጡ ተነገረ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: በጋዛ ክረምት እየቀረበ በመጣበት በአሁኑ ወቅት የሰብአዊ እርዳታ ድርጅቶች በአካባቢው የሚገኙ ህጻናትና ቤተሰቦች በፈራረሱ መኖሪያ ቤቶች፣ ተጨናነቁ የተፈናቃዮች መጠለያዎችና በአስቸጋሪ የአየር ንብረት ምክንያት ተጨማሪ አደጋዎች እንደሚገጥማቸው ያስጠነቀቁ ሲሆን በቅርቡ የተከሰተውን የአንድ ህንፃ መደርመስን ተከትሎ የሚከናወኑት የነፍስ አድን ስራዎች በአስቸኳይ ጊዜ እርዳታን በማቅረብ ረገድ ያሉትን ተከታታይ ተግዳሮቶች ጎላ አድርገው ያሳያሉ ተብሏል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በጋዛ ሰርጥና በዌስት ባንክ ውስጥ ወደ 540,000 የሚጠጉ ህጻናትና ቤተሰቦቻቸውን ለመደገፍ 97.5 ሚሊዮን የአሜሪካን ዶላር እንደሚያስፈልግ ይፋ ያደረገ ሲሆን ከዚህም በተጨማሪ ተቋሙ መጪው የክረምት ወቅት የአካባቢው ቤተሰቦች ቀዝቃዛ የአየር ሁኔታ፣ ከባድ ዝናብ፣ ጎርፍና ሌሎች ለህይወት አስጊ የሆኑ ሁኔታዎች እንደሚገጥሟቸው አሳስበዋል። በጋዛ ውስጥ ከጠቅላላው 1.76 ሚሊዮን በላይ ህዝብ መካከል 84 በመቶ የሚሆነው ህዝብ ለተጨናነቁ መጠለያ ጣቢያዎች ወይም በተጎዱና በቂ ያልሆኑ መጠለያዎች ውስጥ እንደሚኖሩ ዩኒሴፍ የገለጸ ሲሆን እንደዚህ አይነት ሁኔታዎች ቤተሰቦችን ለቀዝቃዛ የአየር ሁኔታና ለዝናብ እንደሚያጋልጣቸው አስጠንቅቋል። እነዚህ አደጋዎች በተለይ ለህፃናት አስጊ እንደሆኑ የጠቆመው ተቋሙ ስር የሰደደ የጤና ችግር ያለባቸው ጨቅላ ህጻናት፣ አዳጊዎችና ውስብስብ የጤና ችግር ያለባቸው ህጻናት ለሳንባ ምች፣ ለመተንፈሳ አካላት ኢንፌክሽኖች፣ ውሃ ወለድ በሽታዎች እንዲሁም ለቅዝቃዜና በቂ ካልሆኑ የመኖሪያ ሁኔታዎች ጋር የተያያዙ ሌሎች በሽታዎች የበለጠ ተጋላጭ እንደሚሆኑም አመላክቷል። ዩኒሴፍ በጋዛ ሰርጥ ውስጥ ባለፈው የክረምት ወቅት ጨቅላዳ ህጻናትን ጨምሮ ቢያንስ 11 ህጻናት በሳንባ ምች በሽታ እንደሞቱ ያስታወሰ ሲሆን ኤጀንሲው ወቅታዊና አስቸኳይ የሆነ እርዳታ ማድረግ ተጨማሪ ሞትንና በሽታን ለመከላከል እንደሚረዳ አጽንኦት በመስጠት አሳስበዋል። በፍልስጤም ግዛት የዩኒሴፍ ልዩ ተወካይ የሆኑት ጆናታን ቬጅ ይህንን አስመልክተው እንደተናገሩት በመቶ ሺዎች ለሚቆጠሩ ህጻናት ክረምት ወቅታዊ ችግር ብቻ ሳይሆን ወራቱ ለህልውናቸው፣ ለደህንነታቸው እና በሕይወት ስለመትረፋቸው ተጨማሪ ስጋትን ይፈጥራሉ ሲሉ ተናግረዋል። የህንፃው መፍረስ በግጭት ወቅት በተጎዱ ህንፃዎች ውስጥ የሚኖሩ ቤተሰቦች የሚያጋጥሟቸውን አደጋዎች ያሳያል የተባለ ሲሆን የነፍስ አድን መሳሪያዎች እጥረት ደግሞ መዋቅሮች ሲፈራርሱ ፈጣን ምላሽ የመስጠት አቅምን ይገድባል ተብሏል። ከዚህም በተጨማሪ የዩኒሴፍ ጥሪ ዌስት ባንክንም እንደሚያካትት የተገለጸ ሲሆን ግጭት፣ መፈናቀል፣ የመንቀሳቀስ ገደቦችና እየተባባሰ የመጣው የፋይናንስ ቀውስ ተጋላጭ የሆኑ ቤተሰቦች ለክረምት ወቅት የሚያደርጉትን ዝግጅት እያዳክሙ እንደሚገኝ እና እነዚህ ጫናዎች ህጻናትን ለከባድ ሁኔታዎች እያጋለጡ መሆናቸው ኤጀንሲው አስጠንቅቋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ መስከረም 12 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅታችንን እናስደምጣቸዋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይሌ ጊዮርጊስ ነው።
2: ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ስርጭታችን ወደ እናንተ አድማጮቻችን የምናቀርበው ዝግጅት የሚሆነው ሰውና ሰብአዊ መብቶቹ በሚል አርዕስት የቀረበ አስተምሮ ይሆናል። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ

ያገቡ እንዲሆኑ ያለማቋረጥ የምታስተዋውሳቸው ከእግዚአብሔር ወደር የሌለውና የማይገሰስ ሰባዊ መብት ለተቀበሉ ለነዚህ ወንዶችና ሴቶች ነው። የእግዚአብሔር ልጅ ክርስቶስ ሥጋ በመልበሱ በልዩ ምክንያት ይህ አንድነት ሁልጊዜ እንዲኖርና እንዲታደስ ማድረግ የእርሷ መሠረታዊ ግዴታና ተግባር እንደሆነ ቤተ ክርስቲያን ትገነዘባለች። ቤተ ክርስቲያን በጌታ በክርስቶስ አማካይነት በሰባዊ ጎዳና ለመራመድ ቀዳሚ መሆኗን ታሳያለች፣ ለመሆንም ትጥራለች። እንደዚሁም በቅርብ ሆነ በሩቅ በሚታወቅም ሆነ በማይታወቅ ከሁሉም በላይ ደግሞ በድሆችና በስቃየተኞች በጥቅሉ በሁሉም ሰው ውስጥ ክርስቶስ የሞተለትን የሞተላትን ወንድም ወይም እህት እንዲያይ ጥሪዋን ታስተላልፋለች። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 11 ወደ ሮም ሰዎች ምዕራፍ 14 ቁጥር 15 ላይ እንደተጠቀሰው ማህበራዊ ህይወት ሁሉ የሰው ልጅ መገለጫ ልዩ ባህሪ እንደሆነ ይታወቃል። ቤተክርስቲያን ለብዙ ጊዜያትና በብዙ መንገዶች የዚህ ግንዛቤ ዋና ጠበቃ ሆና ቆይታለች። በሁሉም ዘርፍና ህብረተሰብ ውስጥ የሰውን ማዕከልነት አውቃለች አረጋግጣለችም። ስለዚህ ህብረተሰብ የቤተ ክርስቲያን ማህበራዊ አስተምሮ ዓላማ ነው። ምክንያቱም እርሷ በማህበራዊ ኑሮ አንድ ከሆኑት ሰዎች ውጪ ወይም በላይ አይደለችምና፣ ይልቁኑ በእነርሱ ውስጥ ለእነርሱ ብቻ ትኖራለች። ይህ ጠቃሚ ግንዛቤ የሰው ልጅ የማህበራዊ ኑሮ አገልጋይ ወይም ገለልተኛ አካል ሳይሆን ሁልጊዜ ዋናው ባለቤት መሠረትና ግብ ነው በሚለው እሳቤ ተረጋግጧል። ስለዚህ የማህበራዊ ኑሮ ጅማሮ ሰው ነው። ህብረተሰቡም ዋና ንቁ ባለቤት ሰው ነው። ህብረተሰቡም ዋናውን ንቁ ባለቤት ሊቃወም አይችልም። ማንኛውም የህብረተሰብ መገለጫ በሰው ላይ ያተኮረ መሆን አለበት። በተጨባጭ የታሪክ ሁኔታዎች ውስጥ ወንዶችና ሴቶች የካቶሊካዊ ማህበራዊ አስተሳሰብን ይወክላሉ። በእውነቱ መላው የቤተ ክርስቲያን ማህበራዊ አስተምሮ የሚመነጨው የሰው ልጅ የማይገሰስ ክብር አለው ከሚለው መርሆ ነው። ቤተ ክርስቲያን ይህንን ዕውቀት በብዙ መልኩ ስትገልጽ ከሁሉ በላይ የሰውን ክብር አቅጣጫ ለማስለወጥ ወይም መልኩን ለመቀየር የሚደረገውን ጥረት አልተቀበለችም። ከዚህ በተጨማሪ በርካታ ሰብአዊ ክብር ጥሰቶችን ብዙ ጊዜ አውግዛለች። ታሪክ እንደሚያረጋግጠው የሰውን ክብር ለመጠበቅ የሚያስችሉ አንዳንድ ከሁሉ የተሻሉ ዕቅዶች የሚነሱት ከማኅበራዊ የግንኙነቶች መዋቅር ነው። አስከፊ የሰብአዊ ክብር ጥሰቶችም ያሉት እዚህ ላይ ነው። ተራ ቁጥር 2 ሰው የእግዚአብሔር አምሳያ ስለ መሆኑ ሐሌታዋ በእግዚአብሔር አምሳል የተፈጠሩ ፍጥረታት ሰው የእግዚአብሔር ፍጥረት እንደሆነ የመጽሐፍ ቅዱስ መሠረታዊ መልእክት ይነግረናል። በእግዚአብሔር መልክ የተፈጠረ ልዩ ባሕሪ እንዳለው ይገልጻል። እግዚአብሔር ሰውን በመልኩ ፈጠረ፣ በራሱ አምሳል ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው። እግዚአብሔር ሰውን የፍጥረት ሁሉ ማዕከልና ቁንጮ አደረገው። ሰው በዕብራይስጥ ቋንቋ አዳም ከምድር አፈር በዕብራይስጥ ቋንቋ አዳማህ ተሠራ። በአፍንጫውም የሕይወትን እስትንፋስ እፍ አለበት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደተገለጸው። ስለዚህ ሰው በእግዚአብሔር መልክ የተፈጠረ ስለሆነ የእርሱ የሆነ ማንነትና ክብር ያለው ፍጡር እንጂ ከንቱ ነገር አይደለም። ራሱን የማወቅ ራሱን የመቆጣጠርና ራሱን አሳልፎ የመስጠት እንዲሁም ከሌሎች ሰዎች ጋር አንድነትን የመፍጠር አቅም አለው። ከዚህ በተጨማሪ ሰው በጸጋ ከፈጣሪው ጋር ቃል ኪዳን እንዲገባ ከእርሱ በስተቀር ሌላ ማንኛውም ፍጡር ሊኖር የማይችለውን የእምነትና የፍቅር መልስ እንዲሰጠው ይጠበቅበታል። ሰው እግዚአብሔር መምሰሉ የሰው ሕልውናና ባሕሪ በተፈጥሮአቸው ጥልቅ በሆነ አኳኋን ከእግዚአብሔር ጋር የተያያዙ መሆናቸውን ያሳያል። ይህም ግንኙነት ራሱን ችሎ ያለ እንጂ በኋላ የሚመጣ ወይም ከውጭ የተጨመረ ነገር አይደለም። መላው የሰው ሕይወት እግዚአብሔርን በመናፈቅና በመፈለግ ላይ የተመሠረተ ነው። ይህ ከእግዚአብሔር ጋር ያለው ግንኙነት ችላ ሊባል ወይም ሊረሳ ወይም ሊሰረዝ ይችላል፣ ነገር ግን ከቶ ሊጠፋ አይችልም። እንዲያውም ከዓለም ግዙፍ ፍጥረታት መካከል የእግዚአብሔር የመሆን ችሎታ ያለው ሰው ብቻ ነው። ሰው ከእግዚአብሔር ጋር እንዲሆን የተፈጠረ ሰብአዊ ፍጡር ነው። ሰው ሕይወትና ራስን የመግዛት ችሎታ የሚኖረው በግንኙነት ውስጥ ነው። በተፈጥሮም ወደ እግዚአብሔር ያደላ ነው። በእግዚአብሔርና

0: ሰው መካከል ያለው ግንኙነት በሰው ልጅ ተፈጥሯዊ ዝምድናና ማህበራዊ ገጽታ ይንጸባረቃል። ሰው ብቸኛ ፍጡር አይደለም፣ ማህበራዊ ፍጡር ነው። ራሱን ከሌሎች ጋር ካላዛመደ በስተቀር ሊኖር አይችልም፣ የተፈጥሮ ችሎታውን ሊያዳብርም አይችልም። በዚህ ረገድ እግዚአብሔር ሰዎችን ወንድና ሴት አድርጎ መፍጠሩ ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው ትልቅ ቁም ነገር አለው። በዓለም ውስጥ የእርሱ ብቸኛ ማጣቀሻ ተክሎችና እንስሳት ቢኖሩ ኖሮ በኤደን ገነት የሰው እርካታ ማጣት በጣም ከፍተኛ በሆነ ነበር ይለናል ኦሪት ዘፍጥረት ምዕራፍ 2 ቁጥር 20 ላይ እንደተገለጸው። ሥጋዋ ከሥጋው አጥንቷ ከአጥንቱ የሆነች ዘፍጥረት 2 23 ላይ እንደተገለጸው እና የፈጣሪ እግዚአብሔር መንፈስ ደግሞ ያለባት ሴት መምጣቷ ብቻ ለሰው ልጅ ሕልውና አስፈላጊ የሆነ እርስ በርስ የመወያየት ፍላጎት ሊረካ ቻለ። በወንድ ሆነ በሴት ውስጥ የማንኛውም ሰው የመጨረሻ ግብና ሙላት የሆነው የራሱ የእግዚአብሔር ነጸብራቅ አለበት። ወንድና ሴት እኩል ክብርና ዋጋ አላቸው። ይህም የሆነው ልዩነት ቢኖራቸውም እንኳን ሁለቱም በእግዚአብሔር መልክ በመፈጠራቸው ብቻ ሳይሆን ለእኛ ባልና ሚስት የእኛ የሚሉት የጋራ ሕይወት መነሻቸው የእግዚአብሔር መልክ በመሆኑ ነው። በወንድና በሴት ባላቸው የጋራ ሱታፌ ጥልቅ በሆነ መንገድ ራሳቸውን ሙሉ ያደርጋሉ። ራሳቸውን በእውነተኛ ስጦታ መልክ በእርስ በእርስ በመሰጣጣት የራሳቸውን ማንነት ያውቃሉ። የእነርሱ የቃል ኪዳን አንድነት በመጽሐፍ ቅዱስ ውስጥ እግዚአብሔር ከሰው ጋር ያለው ቃል ኪዳን ትንቢተ ሆሴ ምዕራፍ 1 ቁጥር 3 ላይ እንደተገለጸው፣ ትንቢተ ኢሳይያስ ምዕራፍ 54፣ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 33 ላይ እንደተጠቀሰው፣ እንደዚሁም ለሕይወት እንደሚሰጥ አገልግሎት ሆኖ ቀርቧል። እንዲያውም ባልና ሚስት በእግዚአብሔር የፈጠራ ሥራ ሊሳተፉ ይችላሉ። እግዚአብሔር ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት ግዟትም ሲል ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ የተጠቀሰውን መናገሩ ይታወሳል። ወንድና ሴት በተለይ የሌሎቹ ሰዎች ሕይወት መንከባከብ ስላለባቸው ከሌሎች ሰዎች ጋር ግንኙነት አላቸው። ነፍሳችሁ ያለችበትን ደማችሁን በእርግጥ እሻለሁ፣ ከሰው እጅ ከሰው ወንድም እጅ የሰውን ነፍስ እሻለሁ ኦሪት ዘፍጥረት ምዕራፍ 9 ቁጥር 5 ላይ እንደተገለጸው በማለት እግዚአብሔር ከውሃ ጥፋት በኋላ ለኖኅ ተናገረ። ከዚህ አንጻር የሰው ሕይወት የተቀደሰና የማይጣስ መሆኑን ከእግዚአብሔር ጋር ያለው ግንኙነት ያስገድዳል። አትግደል የሚለው አምስተኛው ትእዛዝ ተገቢ ነው፣ ምክንያቱም የሕይወትና የሞት ጌታ እግዚአብሔር ነውና። ለማይጣሰውና አንድነቱም መጠበቅ ላለው ሕይወት የሚሰጠው ክብር ከፍተኛውን ደረጃ የሚያደርሰው ባልንጀራህን እንደ ራስህ ውደድ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንደተገለጸው በሚለውና ኢየሱስ የባልንጀራችንን ፍላጎት እንድንፈጽም በሚሰጠን ትእዛዝ ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 37 እስከ 40፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 31፣ የሉቃስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ እንደተገለጸው። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በተሰኘ አርዕስት ይፋ ከሆነው መጽሐፍ ላይ ሰውና ሰብአዊ መብቶቹ በሚል ንዑስ አርዕስት የቀረበውን ከአንቀጽ 105 እስከ አንቀጽ 113 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
1: ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።